0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: አርብ ነሐሴ 8 ቀን 2018 ዓ.ም ተመረጠ ጤና ይስጥልን የዶቼ ቬለ የቀጣ ስርጭት እንሆ ጀመረ። ለአንድ ሰዓት በሚሰልቀው ስርጭታችን ዝግጅቱን በመምራት ጻይ ጫኔ ለዓለም ዜናው ታምራት ዲንሳ ፍረናችሁን ቆያለን። የዓለም ዜናን ተከትሎ በሚቀርበው የዜና መጽሔት ጥንቅራችን የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ የኢትዮጵያ መንግስት በጋዜጠኞች ላይ የሚያደርሰውን ጫና ማውገዙን ኢትዮጵያን በሚያዘወትሩት ምስራቃዊ የፍልሰት መስመር ባለፉት 5 ወራት ብቻ 106 ስደተኞች መሞታቸውን የተባበሩት መንግስታት የፍልሰተኞች መርጃ ድርጅት መግለጹን የኢትዮጵያን ባጠባቂ ድርጅት የዜጎች መብት እንዲከበር የሚያቀርባቸው ሐሳብ አለመተግበራቸው እንዳሳሰበው መግለጹን በኢትዮጵያ በሴቶች ላይ የሚፈጸሙ ጥቃት ብሔራዊ ቀውስ ሆኖ እንዲመዘገብ የመብት ተሟጋቾች ማሳሰባቸውን እንዲሁም በኢትዮጵያ አውሮፕላን ማረፊያ ግንባታ የቻይናና የአሜሪካ ኩባንያዎችን ፉክክር የሚያስቃኙ 5 ዘገባዎችን አካቷል። በመጪው እሁድ የሚቀርበውን የንዋይ ዝግጅትም በጥቂቱ ቀንጭበን እናስደምጣለን። ሳምንታዊ ወጣቶች ዓለም ዝግጅት በተመረቀው ወጣቶች ስራ የማግኘት ፈተና ላይ በማተኮር ተሰናድቷል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሲያት በኢትዮሳት ኤንኤስኤስ 12 10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ ያለም ዋና ዋና ዜናዎች እናልፋለን። ታምራት ዲንሳ ተዘጋጅቷል።
0: የዲደብሊው ዜና
2: አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ በኢትዮጵያ በእስር ላይ የሚገኙ 5 ጋዜጠኞች የሽብር ወንጀል ፈጽመናል ብለው አምነው ይቅርታ እንዲጠይቁ የሚደረግባቸውን ግፊት አወገዘ። ተቋሙ ጋዜጠኞቹ የታሰሩት በአማራ ክልል በተቀሰቀሰው አለመረጋጋት በሰሯቸው ዘገባዎች ምክንያት ከ3 ዓመታት ገደማ በፊት እንደነበር በመግለጫው አስታውሷል። በአስቸኳይ እንዲለቀቁም ጠይቋል። የሱዳን ፈጥኖ ደራሽ ኃይል በብሔራዊ ጦሩ ላይ መጠነ ሰፊ የአየርና የምድር ጥቃት መክፈቱን የፈረንሳይ ዜና አገልግሎት ዘገበ። በመዲናይቱ ካርቱም ላይ ያነጣጠሩ የድሮን ጥቃቶች መፈጸማቸውን የገለጸው ዘገባው የፈጥኖ ደራሽ ኃይሎች በደቡብ ምስራቅ ሱዳን ከኢትዮጵያ ድንበር አቅራቢያ የምትገኘውን የኩርሙክ ከተማ በድጋሚ መቆጣጠራቸውን አመልክቷል። ዩጋንዳ በሶማሊያ የሚገኘውን የሰላም አስከባሪ ኃይሏን እዚያው እንደምታቆይ አስታወቀች። ዩጋንዳ የወታደሮቿን እንደሚቆዩ ያሳወቀችው በአፍሪካ ህብረት ተልዕኮ ስር በሶማሊያ መቆየት እርግጠኛ ባልሆነችበት ሁኔታ ውስጥ ነው። የኢቦላ ወረርሽኝ በከፍተኛ ደረጃ እየተሰራጨባት የምትገኘው ኮንጎ ተዋሲው እስካሁን ባልደረሰበት ግዛት ውስጥ መከሰቱን የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል አስታወቀም። ማዕከሉ ባስኤል የተሰኘችው ግዛት በበሽታው የአንድ ሰው ህይወት ማለፉን ተከትሎ ስርጭቱ 6 ግዛቶች ውስጥ መዳረሱን አረጋግጧል። ፈረንሳይ የእስራኤል ሰፋሪዎች በኃይል በተያዘችው የዮርዳኖስ ወንዝ ዳርቻ የሚፈጽሙትን ጥቃት በይፋ ወገዘች። ፈረንሳይ ዛሬ ባወጣችው መግለጫ በዮርዳኖስ ወንዝ ዳርቻ ቁስራ መንደር የፍልስጤማውያን መኖሪያ ቤቶችን ከበው ጥቃት እያደረሱ የሚገኙ ሰፋሪ ዜጎቿን ለፍርድ እንድታቀርብ እስራኤልን ጠይቃለች። የኔቶ ጦር አውሮፕላን ወደ ላቲቪያ አየር ክልል የገባን ድሮን መጥቶ መጣሉን አስታወቀም። ድሮኑ ዛሬ የላቲቪያን ድንበር አቋርጦ መግባቱን ተከትሎ በጦር አውሮፕላኑ ተመቶ መውደቁን የሰሜን አትላንቲክ የጋራ መከላከያ ጦር ቃል ኪዳን ቃል አቀባይ ተናግረዋል። ዜናውን በዝርዝር ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በኢትዮጵያ በእስር ላይ የሚገኙ 5 ጋዜጠኞች የሽብር ወንጀል ፈጽመናል ብለው አምነው ይቅርታ እንዲጠይቁ የሚደረግባቸውን ግፊት አወገዘ። ተቋሙ ጋዜጠኞቹ የታሰሩት በአማራ ክልል በተቀሰቀሰው አለመረጋጋት በሰሯቸው ዘገባዎች ምክንያት ከ3 ዓመታት ገደማ በፊት እንደነበረ በመግለጫው አስታውሷል። ባስቸኳይ እንዲለቀቁም ጠይቋል። የጋዜጠኞቹ ጠበቃ ሰለሞን ገዛኝ እንደገለጹት እስረኞቹ ራሳቸውን ወንጀለኛ የሚያደርግ የይቅርታ ደብዳቤ አንጽፍም በማለታቸው የእስር ቤት ኃላፊዎች አስፈራርቷቸዋል፣ ከሌሎች እስረኞችም ነጥለዋቸዋል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ባለስልጣናቱ ጋዜጠኞቹን ለማዋረድና ለማታለል የሚያደርጉትን ጥረት በማውገዝ እንዲለቀቁና ወደ ስራቸው እንዲመለሱ ጠይቀዋል። ሲፒጄ አያይዞም ከአምስቱ ጋዜጠኞች በተጨማሪ በአማራ ክልል የተከሰሱ 300 ፖለቲከኞችና ሌሎች ግለሰቦችም የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን መገናኛ ብዙሃን መዘገባቸውን ጠቅሷል። የጋዜጠኞቹ ጠበቃ አቶ ሰለሞን ገዛህኝም ይህንኑ ለዶች ቬለ አረጋግጠዋል።
3: እስረኞችን ይቅርታ ጠይቀው ከስር እንዲፈቱ የሚል እስረኞችን ማግባባት ስራ እየተሰራ ነበረ። እስረኞችም ኮሚቴ ተመርጦ እየሰሩ ነበረ። አንድ ሁለት ሳምንት አካባቢ ሶስት ሳምንት ይመስለኛል የፈጀው። በአማራ ክልል የተፈጸመውን ወንጀል በተመለከተ ስንዘግብ በነበረበት ሁኔታ እዛ የተፈጸመውን ወንጀል እናንተ ፈጽማችኋል በማለት ፈርሙ ተብለናል የሚል ነው። ይህም ደግሞ ማለት ምንድን ነው? ራስን ሰልፍ ኢንክሪሚኔት ማድረግ ማለት ነው። ሰልፍ ኢንክሪሚኔት ማለት ያው የተፈጸመውን ወንጀል እንደማመን።
2: የፍርድ ሂደቱ በተደጋጋሚ በመራዘሙ የጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው ቀጠሮ ለህዳር 2019 ዓ.ም ሲቀጠር የጋዜጠኛ አባይ ዘውዱ ደግሞ አንድ ወር አስቀድሞ ለጥቅምት 2019 ዓ.ም ተቀጥሯል። ጋዜጠኞቹ ጥፋተኛ ከተባሉ የዕድሜ ልክ እስራት ሊጠብቃቸው ይችላል። የሱዳን ፈጥኖ ደራሽ ኃይል በብሔራዊ ጦሩ ላይ መጠነ ሰፊ የአየርና የምድር ጥቃት መክፈቱን የፈረንሳይ ዜና አገልግሎት ዘገበ። በመዲናይቱ ካርቱም ላይ ያነጣጠሩ የድሮን ጥቃቶች መፈጸማቸውን የገለጸው ዘገባው የፈጥኖ ደራሽ ኃይሎች በደቡብ ምስራቅ ሱዳን ከኢትዮጵያ ድንበር አቅራቢያ የምትገኘውን የኩርሙክ ከተማ በድጋሚ መቆጣጠራቸውን አመልክቷል። የፈጥኖ ደራሽ ኃይሎች ዳግም በቁጥጥራቸው ስር አዋሏት ስለተባለው ኩርሙክ የብሔራዊ ጦሩ ከኢትዮጵያ ግዛት ውስጥ የተነሳ ጥቃት ነው ብሎታል። በካርቱም ከተማ ላይ የድሮንና የጸረ ድሮን የጥቃትና መከላከል ድምጾች መሰማታቸውን ለሁለተኛ ቀን መሰማታቸውን የተመለከተው የዜና ወኪሉ ዘጋቢ የፈጥኖ ደራሹ ኃይል መዲናይቱን ከደቡብ ኮርዶፋኗ ኤሎቤድ ጋር የሚያገናኘውን አውራ ጎዳና ዳግም ለመቆጣጠር መጠነ ሰፊ ጥቃት መክፈቱን ጽፏል። የዛሬው አዲሱ የጥቃት ዜና የተሰማው የፈጥኖ ደራሹ ኃይል በመቶዎቹ በሚቆጠሩ ኪሎ ሜትሮች ርቀት ላይ በሚገኙና የጦር ኃይሉ በሚቆጣጠራቸው አምስት ከተሞች ላይ የተቀናጀ የድሮን ጥቃት በተሰነዘረ ማግስት ነው ተብሏል። ከፈጥኖ ደራሹ ኃይል የተወነጨፉ ድሮኖችን በካርቱም መጥቶ መጣሉን የገለጸው የሱዳን ብሔራዊ ጦር በተጨማሪ የፈጥኖ ደራሹ ኃይል በጀብረት አልሼክ ከተማ ላይ በበርካታ ተሽከርካሪዎች የታገዘ ጥቃት መፈጸሙን አረጋግጧል። የተባበሩት መንግስታት ድርጅት በመላ ሀገሪቱ በጭካኔ የተሞላ ጦርነት ብሎ በሚጠራው በዚህ ግጭት ከ200,000 በላይ ሰዎች መሞታቸውን የረድኤት ሰራተኞች ግምታቸውን ያስቀምጣሉ። ዩጋንዳ በሶማሊያ የሚገኘውን የሰላም አስከባሪ ኃይሏን እዚያው እንደምታቆይ አስታወቀች። ዩጋንዳ የወታደሮቿ መቆየትን ያሳወቀችው በአፍሪካ ህብረት ተልእኮ ስር በሶማሊያ መቆየቷ እርግጠኛ ባልሆነችበት ሁኔታ ውስጥ ነው። የዩጋንዳ የመከላከያ ሚኒስትር ክሪዮዋ ኩዋንካ ሀገራቸው ከአፍሪካ ህብረት የሰላም ማስከበር ተልእኮ የወደፊት እጣ ፈንታ እርግጠኛ ባይኮንም በሁለትዮሽ ስምምነት መሰረት ሰራዊታቸው በሶማሊያ እንደሚቆይ አስታውቀዋል። የዩጋንዳ ውሳኔም የተሰማው አሜሪካ ለተልእኮ ወሳኝ የሆነውን የሎጂስቲክስ ድጋፍ ለሚሰጠው የተባበሩት መንግስታት ድርጅት የሶማሊያ ድጋፍ ቢሮ በእንግሊዝኛ ምህጻሩ ዩኤንኤስኦኤስ የምታደርገውን የገንዘብ ድጋፍ ለማቆም መወሰኗን ተከትሎ ነው ተብሏል። ይህንኑ ተከትለውም የተልእኮ ወደፊት እጣ ፈንታ አጠራጣሪ መሆኑ ተገልጿል። የመከላከያ ሚኒስትሩ ካምፓላ ውስጥ በተካሄደ የምስራቅ አፍሪካ ዝግጁ ኃይል ስብሰባ ማጠቃለያ ላይ እንዳሉት የሶማሊያ ብሎም የመላው አፍሪካ ሰላም ስለሚመለከታቸው አስፈላጊውን ሀብት በመፈለግ ሰራዊታቸውን በሁለትዮሽ ስምምነት መሰረት በሶማሊያ ያቆያሉ። ዩጋንዳ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ በእንግሊዝኛ ምህጻሩ ኤዩኤስኤስኦኤም ስር 4500 ያህል እንዲሁም በሁለትዮሽ ስምምነት መሰረት ደግሞ ተጨማሪ 2000 ወታደሮችን አሰማርታለች። ከዩጋንዳ በተጨማሪ ኬንያ፣ ኢትዮጵያና ግብፅን ጨምሮ ሌሎችም ሀገራት በጎርጎርሳዊ 2027 ሰራዊታቸውን በሶማሊያ ለማቆየት እቅድ እንዳላቸው ወታደራዊ ምንጮችን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። የኢቦላ ወረርሽኝ በከፍተኛ ደረጃ እየተሰራጨባት በምትገኘው ኮንጎ ተዋሲው እስካሁን ባልደረሰበት ግዛት ውስጥ መከሰቱን የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል አስታወቀ። ማዕከሉ ባስ ኤሌ በተሰኘችው ግዛት በበሽታው ምክንያት ያንድ ሰው ህይወት ማለፉን ተከትሎ ስርጭቱ 6 ግዛቶች ውስጥ መዳረሱን አረጋግጧል። በምስራቅ ኮንጎ የተከሰከሰውና በፍጥነት እየተዛመተ የሚገኘው አዲሱ የኢቦላ ወረርሽኝ ከ10 አመታት በፊት ከ11 ሺህ በላይ ሰዎችን በመግደል በታሪክ የከፋ የነበረውን ስርጭት ሊበልጥ የሚችልበት ሁኔታ ላይ እንደሚገኝ የዓለም የጤና ድርጅት አስታውቋል። ከፍተኛ የጤና ስጋት የደቀነው አዲሱ የቡንዲዮ ቡጊዮ የኢቦላ ተዋሲ ዝርያ እስካሁን የተረጋገጠ ክትባት ወይም መድኃኒት እንደሌለው ዓለም አቀፉ የጤና ድርጅት ገልጿል። ኮንጎ ካሏት 26 ግዛቶች ውስጥ እስከ ትናንት ሐሙስ ድረስ 6ቱ በወረርሽኙ መጠቃታቸውን ድርጅቱ ባወጣው መግለጫ አመልክቷል። በተዋሲው ከተጠቁት 90 በመቶ እንዲሁም በዚሁ ሳቢያ ከሞቱት 80 በመቶ በኢቱሪ ግዛት ውስጥ እንደሚገኙም ዘገባው አክሏል። በሌላ በኩል የበሽታው ስርጭት እየሰፋ ሄዶ በበሽታው የተያዙ ሰዎች ከደቡብ ሱዳን ድንበር 35 ኪሎ ሜትር ያህል ርቀት ላይ በሚገኝ ዋና የመጓጓዣ መስመር ላይ መገኘታቸውን መርሲ ኮርፕስ የተባለው ዓለም አቀፍ የእርዳታ ድርጅት አሳውቋል። እንደዚያም ሆኖ ግን እስካሁን ድረስ በደቡብ ሱዳን ተዋሲው የተረጋገጠበት ሰው ስለመገኘቱ አልተዘገበም። ይህ ዶቼ ቬለ ነው። ፈረንሳይ የእስራኤል ሰፋሪዎች በኃይል በተያዘችው የዮርዳኖስ ወንዝ ዳርቻ የሚፈጽሙትን ጥቃት በይፋ ወገዘች። ፈረንሳይ ዛሬ ባወጣችው መግለጫ በዮርዳኖስ ወንዝ ዳርቻ ቁስራ መንደር የፍልስጤማውያንን መኖሪያ ቤቶች ከበው ጥቃት እያደረሱ በሚገኙ ሰፋሪ ዜጎቿን ለፍርድ እንድታቀርብ እስራኤልን ጠይቃለች። የአገሪቱ የውጭ ጉዳይ ሚኒስቴር በመግለጫው ፈረንሳይ የፍልስጤማውያን ቤቶች በሰፋሪዎች መከበቡና በፍልስጤማውያን ላይ የሚፈጸመውን የኃይል እርምጃ በጽኑ ታወግዛለች ብሏል። የእስራኤል ባለሥልጣናት ለዚህ ጥቃት ኃላፊነት ያለባቸውን አካላት በቁጥጥር ስር አውለው ለፍትህ እንዲያቀርቡ ማሳስቧል። እስራኤላውያን ሰፋሪዎች በዮርዳኖስ ወንዝ ዳርቻ በናብሉስ አቅራቢያ በሚገኘው ቁስራ መንደር የሚገኙ የፍልስጤማውያንን ቤቶች መክበብ የጀመሩት ባለፈው እሁድ ነበር። እስራኤል ጦር ሰፋሪዎችን ከስፍራው ለማስወጣት ጥረት ቢያደርግም ሰፋሪዎቹ እንዳልተቀበሉት የፈረንሳይ ዜና አገልግሎት ዘግቧል። የሰፋሪዎቹን እገዳ ተከትሎ የመንደሯ ነዋሪዎች ምግብና ሌሎች አስፈላጊ አቅርቦቶችን እንዳያገኙ መታገዳቸውን ገልጿል። በሰፋሪዎቹ ከበባ ከፈረንሳይ በተጨማሪ የእስራኤል የቅርብ ወዳጅ የሆነችው አሜሪካ ጭምር ብርቱ ትችት ማሰማቷ ነው የተገለጸው። ፈረንሳይ በዮርዳኖስ ወንዝ ዳርቻና በምስራቅ ኢየሩሳሌም በሰፋሪዎች የሚፈጸሙ የኃይል እርምጃዎች እየጨመሩ መምጣታቸውን ገልጻለች። የእስራኤል የሰፈራ ፖሊሲ የሁለቱን ሀገራት የመፍትሄ አማራጭ የሚጋፋና በመሬት ላይ ያለውን ውጥረት የሚያባብስ ነው ስትልም ድርጊቱን አጥብቃ ኮንናለች። በመጨረሻም የኔቶ ጦር አውሮፕላን ወደ ላቲቪያ የአየር ክልል የገባን ድሮን መትቶ ጣለም። ድሮኑ ዛሬ የላቲቪያን ድንበር አቋርጦ መግባቱን ተከትሎ በጦር አውሮፕላን ተመቶ መውደቁን የሰሜን አትላንቲክ የጋራ መከላከያ ጦር ቃል ኪዳን ቃል አቀባይ ተናግረዋል። በላቲቪያ ሰማይ ላይ የታየውን ድሮን መትቶ ለመጣል የጣሊያን

0: የአየር ክልል ውስጥ ሌላ ድሮን መጥቶ መጣሉ ይታወሳል። ክስተቱን ተከትሎ ኔቶ ባወጣው መግለጫ ለነዚህ አደገኛና ተቀባይነት ለሌላቸው የአየር ክልል ጥሰቶች ሙሉ በሙሉ ኃላፊነቱን የምትወስደው ሩሲያ መሆኗን ገልጿል። ሩሲያ ኔቶ መጥቼ ጣልኩ ስላለው ድሮን ማስተባበያም ሆነ ማረጋገጫ አልሰጠችም። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት አንድ አፍታ ርዕሶቹን ላስታውሳችሁ። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ በኢትዮጵያ በእስር ላይ የሚገኙ 5 ጋዜጠኞች የሽብር ወንጀል ፈጽመናል ብለው አምነው ይቅርታ እንዲጠይቁ የሚደረግባቸውን ግፊት አወገዘ። ተቋሙ ጋዜጠኞቹ የታሰሩት በአማራ ክልል በተቀሰቀሰው አለመረጋጋት በሰሯቸው ዘገባዎች ምክንያት ከ3 ዓመታት ገደማ በፊት እንደነበር አስታውሷል። በአስቸኳይ እንዲለቀቁም ጠይቋል። የሱዳን ፈጥኖ ደራሽ ኃይል በብሔራዊ ጦሩ ላይ መጠነ ሰፊ የአየርና የምድር ጥቃት መክፈቱን የፈረንሳይ ዜና አገልግሎት ዘገበ። ዩጋንዳ በሶማሊያ የሚገኘውን የሰላም አስከባሪ ኃይሏን እዚያው እንደምታቆይ አስታወቀች። ዩጋንዳ የወታደሮቿን እንደሚቆዩ ያሳወቀችው በአፍሪካ ሕብረት ተልዕኮ ስር በሶማሊያ መቆየት እርግጠኛ ባልሆነችበት ሁኔታ ውስጥ ነው። የኢቦላ ወረርሽኝ በከፍተኛ ደረጃ እየተሰራጨባት በምትገኘው ኮንጎ ተዋሲው እስካሁን ባልደረሰበት ግዛት ውስጥ መከሰቱን የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል አስታወቀም። ፈረንሳይ የእስራኤል ሰፋሪዎች በኃይል በተያዘችው የዮርዳኖስ ወንዝ ዳርቻ የሚፈጽሙትን ጥቃት በይፋ አወገዘች። የኔቶ የጦር አውሮፕላን ወደ ላቲቪያ አየር ክልል የገባን ድሮን መጥቶ መጣሉን አስታወቀም። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ታምራት ዲንሳን አመሰግናለሁ። ዜና መጽሔት ይቀጥላል።
2: የዜና መጽሔት
1: በዛሬው ዝግጅት 5 ዘገባዎች ይኖሩናል። ወደ መጀመሪያው አልፋለሁ። ኢትዮጵያ ውስጥ በእስር ላይ ያሉ 5 ጋዜጠኞች የተከሰሱበትን የሽብር ክስ አምነው ይቅርታ እንዲጠይቁና እንዲፈቱ ጫና እንደተደረገባቸው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ገልጿል። ሲፒጄ የኢትዮጵያ ባለስልጣናት ለሶስት ዓመታት እስር ላይ ያሉት ጋዜጠኛ ጎበዜ ሲሳይ፣ ገነት አስማማው፣ ዳዊት በጋሻው፣ መስከረም አበራና አባይ ዘውዱ ይቅርታ እንዲጠይቁ ጫና ከማድረግ ይልቅ በአስቸኳይ እንዲፈቱ ሲል ጥሪ አድርጓል። ድርጅቱ ጋዜጠኞቹ ለቀረበላቸው የይቅርታ ጥያቄ ደብዳቤ ላይ ለመፈረም ፈቃደኛ ለመሆናቸውንም ከጠበቃቸው ማረጋገጡን ገልጿል። የአዲስ አበባው ዘጋቢያችን ሰለሞን ሙጬ ዝርዝር ዘገባውን ተከታትሎታል።
3: በአማራ ክልል በተፈጠረው ቀውስ እጃቸው አለበት ተብለው በእስር ላይ ከሆኑ 3 ዓመት የሞላቸው 5 ጋዜጠኞች ለቀረበባቸው ክስ ኃላፊነት ወስደው እንዲፈርሙና ከእስር እንዲፈቱ ጫና እንደተደረገባቸው የገለጸው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጋዜጠኞቹ የቀረበላቸው የይቅርታ ደብዳቤ ላይ ለመፈረም ፈቃደኛ ለመሆናቸውን ከጠበቃቸው ማረጋገጡን ትናንት ባወጣው መግለጫ አስታውቋል። ዶይቼ ቬለ ጉዳዩን በቅርበት ከሚከታተሉ ሰዎች ባገኘው መረጃ ጋዜጠኞቹን ጨምሮ ሌሎች ተከሳሾች ፈርመው ከእስር እንዲፈቱ ጥያቄ የቀረበው በኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ አወያይነት ነው። በሲፒጄ የአፍሪካ ፕሮግራም አስተባባሪ ሞቲኮ ሙሞ የኢትዮጵያ ባለስልጣናት በሚል በስም ግን ያልጠቀሳቸው አካላት እነዚህን 5 ጋዜጠኞች ለዓመታት በእስር ቤት ካስቀመጧቸውና የፍርድ ሂደታቸውን ካዘገዩ በኋላ አሁን በፍርድ ሂደት ክደው የነበረውን ወንጀል እንዲናዘዙ ለማሳመን እየሞከሩ ነው ብለዋል። ከሳሽ ጠበቃ ሰለሞን ገዛሃኝ ጉዳዩ እንዴት እንደተጠየቀ ዛሬ ለዶይቼ ቬለ ገልጸዋል።
4: እስረኞችን ይቅርታ ጠይቀው ከእስር እንዲፈቱ የሚል የእስረኞችን ማግባባት ስራ እየተሰራ ነበረ። እስረኞችም ኮሚቴ ተመርጦ እየሰሩ ነበረ። 1-2 ሳምንት አካባቢ 3 ሳምንት ይመስለኛል የፈጀው በአማራ ክልል የተፈጸመውን ወንጀል በተመለከተ ስንዘግብ በነበረበት ሁኔታ እዛ የተፈጸመውን ወንጀል እናንተ ፈጽማቸዋል በማለት ፈርሙ ተብለናል የሚል ነው። ይህም ደግሞ ማለት ምንድን ነው? ራስን ሰልፍ ኢንክሪሜት ማድረግ ማለት ነው። ሰልፍ ኢንክሪሜት ማለት ያው የተፈጸመውን ወንጀል እንደማምን ነው የሚቆጠሩ። እነዚህ ጋዜጠኞች ደግሞ ይህን ወንጀል አልፈጸምንም፣ እኛ የጋዜጠኝነት ስራችንን ነው እየሰራን የተያዝነውም ክስ የተመሰረተን በማለት በፍርድ ቤት የቀረበባቸውን ክስ ተቃውመው በሂደት ላይ ነው ያሉ እና ስለዚህ አሁን ይህንን ፈርሙ ማለት ተገቢ አይደለም እና ይህንን ልንፈርም አይገባም የሚል ሀሳብ ገልጸውልኝ ይሄንን በተመለከተም ያው ሲፒጄ ጠይቆ የነበረ በጠየቀኝ መሰረት ያው ተከሳሾቹ ይሄንን ስለማልታቸው ነው ማረጋግጠው።
3: ሲፒጄ ገለልተኛ ዘገባዎችን ዋቢ ማድረጉን በተከሰሰበት መግለጫው ከዚህ ከአማራ ክልል ቀውስ ጋር በተያያዘ የተከሰሱ ከ300 በላይ ፖለቲከኞች

0: ሎችና ጋዜጠኞችም የይቅርታ ደብዳቤዎችን እንዲፈርሙ ተጠይቀዋል። ይህንን ጥያቄ ውድቅ አድርገው አንፈርምም ካሉት ሰዎች መካከል አቶ ዮሐንስ ቧያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ ውግቸው እንደሚገኙበት ከቀናት በፊት መዘገባችን ይታወሳል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የአፍሪካ ፕሮግራም አስተባባሪ የኢትዮጵያ ባለስልጣናት ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱን መጠቀማቸውን ማቆም፣ የተከሰሱበትን ክስ ማንሳት መፍታትና የጋዜጠኝነት ስራቸውን ለመቀጠል ነፃ መሆናቸውን ማረጋገጥ አለባቸው ብለዋል። ይሄው ይፈቱ የሚለው ጥሪ በድርጅቱ ተደጋግሞ መነሳቱን ጠበቃ ሰለሞን ገዛኸኝ አስታውሰዋል።
1: አምስቱም ጋዜጠኞች እንዲፈቱ የሚል ኢትዮጵያ መንግስት እንዲፈታቸው የሚል ጥሪ ካደረገ ሁለት ሳምንት አይሆነውም። ከዛ በፊትም እንዲሁ ጥሪ አድርጓል። ከዚህ ከሲፒጄ በተጨማሪ ሴቶችን በተመለከተ ባለፈው አመት ኢንተርናሽናል ፕሬስ ኢንስቲቱትም አውጥቷል።
0: የጋዜጠኞቹ ችሎት ለቀጣይ አመት ጥቅምት ወር መቀጠሩን ያስታወሰው ሲፒጄ በተከሰሱበት የወንጀል ጭብጥ ጥፋተኛ ተብለው ከተፈረደባቸው የእድሜ ልክ እስራት ወይም ሞት ቅጣት ሊጠብቃቸው እንደሚችል አመልክቷል። ጠበቃ ሰለሞን ገዛኸኝ ለሲፒጄ እንደተናገሩት የኢትዮጵያ ህግ ይቅርታን የሚደነግገው ተከሳሽ ጥፋተኛ ሆኖ ከተፈረደበትና የመጨረሻ እስራት ከተቀበለ ብቻ መሆኑን ጠቅሰው የአምስቱ ጋዜጠኞች ሁኔታ ግን ችሎቱ ስላልተጠናቀቀና ጉዳያቸውም ገና ፍርድ ያላገኘ በመሆኑ ሊታይ ከተገባውም በክስ ማቋረጥ ወይም በምህረት እንደሆነ ጠቁመዋል። ሲፒጄ፣ ፍትህ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎት በጉዳዩ ላይ አስተያየት እንዲሰጡት ያቀረበው ጥያቄ ምላሽ እንዳላገኘ እንዲሁም ለፌዴራል ማረሚያ ቤት ኮሚሽን የላከው ኢሜይል ሊደርስ አለመቻሉን በመግለጫው ገልጿል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
2: ወደ ሁለተኛው ዘገባችን ስናልፍ ኢትዮጵያን የሚያዘወትሩት ምስራቃዊ የፍልሰት መስመር ባለፉት አምስት ወራት 106 ስደተኞች መሞታቸውን በተባበሩት መንግስታት የፍልሰተኞች መርጃ ድርጅት ሪፖርት አመልክቷል። ከጥር እስከ ግንቦት ባሉት አምስት ወራት ገደማ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት 70,000 ስደተኞች የመን መድረሳቸውን ድርጅቱ ጠቁሟል። ይህም ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር 9% ጨምሯል። ወደ የመን ከተጓዙት የአፍሪካ ቀንድ ስደተኞች መካከል 72% የሚሆኑት ጉዟቸውን የጀመሩት ከጅቡቲ ሲሆን የቀሩት 28% ከሶማሊያ ነው ተብሏል። ለተጨማሪ ዘገባው የደሴው ዘጋቢያችን ኢሳያስ ገላው።
3: ወጣት ብርሃኑ አሰፋ ስደትን በተደጋጋሚ በሁለት መስመሮች ተጋፍቷል። በቦሳሶና በጅቡቲ የስደተኞች መስመር። በሁለቱም ጉዞዎቹ ግን በርካታ ሰዎች ህይወታቸውን ሲያጡ ተመልክቷል።
4: እዛ እኮ ባህር ኃይል እንዳይዛቸው ፈርተው እኮ ከኛ ኋላ የነበሩ እኮ ተገልብጠዋል። በቃ ራሱ ደፍቷቸው ነው የተመለሰው። ባህር ኃይል ሲመጣባቸው እነሱ ገልብጠው ዝም ብለው ባህር ላይ ጥለው ወደኋላ ይመለሳሉ። ስንት ያለ አለ አሁን በዚህ 6 ወር 7 ወር እኮ የዚህ መሆን ዙሪያው እኮ ተገልብጠዋል። በቃ እዛ አንድ ልጅም አለ አሁን በዚህ ወር ውስጥ ለቅሶ የተደረገበት ልጅ ባህር ላይ ተገልብጦ ገብቶ ተብሎ ማለት ነው።
3: የዓለም አቀፉ የስደተኞች ድርጅት በቅርቡ ባወጣው አዲስ ሪፖርት እንዳመለከተው ከአፍሪቃ ቀንድ ተነስተው ወደ ባህረ ሰላጤው ሀገራት ከሚጓዙ ስደተኞች መካከል 95% የሚሆኑት ኢትዮጵያውያን ናቸው። በዚህ መስመር ለሚደረጉ ጉዞዎች ፍልሰተኞች ከሰሜን ኢትዮጵያ እስከ አፋር ከዚያም በሀረር በኩል የተዘረጋውን መንገድ እንደሚጠቀሙ አቶ ስዩም አርብሴ ይናገራሉ።
5: ከዚህ ዲለሮ ቃይራት አጆ ሜዳ የሚባል ሰፈር አለ። ከአጆ ሜዳ ይነሱና በረሃ ለበረሃ አድርገው ውሃ ልማት የሚባል ቦታ አለ። ውሃ ልማት ማጠራቀም ያለ ከዛ ቦታ በቃ ውሃ ልማት ይመዝ ነው። ጅቡቲ ደንበር በዚህ በሎጊያን አልፈ ጅቡቲን አልፈ ወደ ጅቡቲ መስመር ስትሄድ፣ በዚህኛው ደግሞ አዲስ አበባ ትሄዳለ ወይ ደግሞ በበረሃ አድርጋ አዋሽ ትሄዳለ። ከአዋሽ ሀረር አለ። ሀረር አለ በቃ የተደራጀ ደላላ ከዛ ወደ ጅግጅጋ ይወስደዋል። ከጅግጅጋ ኋላ በበረሃ ነው የምትሄደው። ቦሳሶ ትገባለህ። ከቦሳሶ ትሻግረህ ራጉ፣ ሁሉም ራጉ ላይ ነው የሚያርፈው።
3: መነሻቸውን ኢትዮጵያ በማድረግ በጅቡቲ በኩል መዳረሻቸውን የመን አድርገው ወደ ሳውዲ አረቢያ ለመግባት በሚደረግ ጉዞ እስራት፣ እገታ፣ የጉልበት ብዝበዛ፣ በባህር ላይ የመስጠም አደጋና በህገወጥ የሰዎች አዘዋዋሪዎች የሚጠየቅ ከፍተኛ ገንዘብ ተደራራቢ ችግሮች ናቸው። የዓለም አቀፉ ስደተኞች ድርጅት ሪፖርት እንደሚያመለክተውም ከጥር እስከ ግንቦት 2026 ባሉት አምስት ወራት ውስጥ ብቻ 105 ሰዎች በአፍሪካ ቀንድ መንገድ በባህር ላይ ሰጥመው ህይወታቸው አልፏል። የባህር ላይ ህገወጥ ጉዞ ልማድ በሆነበት የራያ አካባቢም በርካታ ሰዎች ህይወታቸው እንደሚያጡ ነው የሚነገረው።
5: በየቀኑ የጅዳ መግቢያ የሌለበት ቀን እኮ የለም ራያ ላይ እና በየቀኑ ራያ ላይ በዚህ ምክንያት ወደ ሳኡዲ መንገድ እስከ ሳኡዲ ውስጥ ሞት የሌለበት ሆቴል ባህር ላይ ሞት ጨምሮ ማለት
3: የዓለም አቀፉ የስደተኞች ድርጅት ለስደት ዋነኛ ምክንያቶች ናቸው ብሎ ያቀረባቸው ብሔር ተኮር ግጭት፣ ድርቅና የኢኮኖሚ ችግር ነው። በህገወጥ ስደት ላይ የሚሰራው የንጋት ግሎባል ኢኒሼቲቭ ዳይሬክተር የሆኑት አቶ ዳንኤል መለስም በሀገር ውስጥ ያለ ግጭት፣ ስራ አጥነትና መደበኛ የሆነው የፍልሰት አስተዳደር በተፈለገው ልክ አለመሆን ወጣቶች እንዲሰደዱ ገፊ ምክንያቶች መሆናቸውን ይጠቅሳሉ።
6: ግጭት አንዱ ነው። ሌላው እንደሚታወቀው የተፈጥሮ ምክንያቶች፣ ስራ አጥነት፣ መደበኛ የሆነው የፍልሰት አስተዳደር በሚፈለገው ልክ አለመሆን እና የወጣቶቹን ፍላጎት ማስተናገድ አለመቻሉ እንደ ገፊ ምክንያት ሊታይ ይችላል።
3: እንደ ጎርጎሮሲያኑ አቆጣጠር ከጥር እስከ ግንቦት 2026 ባሉት 5 ወራት 72200 ስደተኞች የመን መድረሳቸውን ሪፖርቱ ሲያትት ከነዚህም 95%ዎቹ ኢትዮጵያውያን ናቸው። በቤዛ ፖስቴሪቲ ዴቨሎፕመንት ኦርጋናይዜሽን ዳይሬክተር የሆኑት አቶ ሰይድ አህመድም መንግስት በህገወጥ የሰዎች ዝውውር ላይ የተሰማሩ አካላት ላይ እርምጃ ቢወስድም ፍልሰቱን ለመክታት ግን በቂ አይደለም ይላሉ።
7: መንግስትም የጀመረው ነገር አለ። በዚህ ችግር ውስጥ የገቡ ሰዎችንም ቬሪፋይ አድርገው እንዲጠየቁ ለማድረግ የተሞከረበት ሁኔታ አለ። ትስስሩ ላይ ድረስ ስለሚሆን ማለት ነው። የመንግስት ሰዎችም የሚገቡበት ሁኔታ አለ። መንግስትም ደግሞ ይህን ተከታትሎ አሁን እርምጃ እየተወሰደ ነው ያለው። የደለላዎቹን በተመለከተም እነሱ ተጠያቂ የሚሆንበት መንገድ መፈጠር መቻል አለበት። አሁን በሚፈለገው ልክ ሆኗል ማለት ግን አይቻልም።
3: አሁን ላይ በቦሳሶ በኩል የሚደረግ ጉዞ ቢቀንስም 72% ህገ ወጥ ጉዞ ግን በጅቡቲ በኩል ይከወናል። አቶ ዳንኤል መለስም የወጣቱ ግንዛቤ አነስተኛ በመሆኑ የሚሰጡ የመረጃ ስርጭት መንገዶች ተፈትሸው ለወጣቱ ቅርብና በቂ መረጃ ስለ ህገ ወጥ ጉዞ ማቅረብ እንደሚገባም ያሳስባሉ።
6: አሁንም የወጣቱ ግንዛቤ በጣም ዝቅ ያለ ነው። ከ514 ወጣቶች ውስጥ እንደው ነገርየውን በቅጡ የሚረዱት 27.4% የሚሆኑ ናቸው። ስለዚህ መረጃ እየሰጠን ነው የምንልበት መንገድ ራሱ መፈተሽ ይኖርብናል። ድርጅቶች መፈተሽ አለብን። መንግስት የሚሰጣቸው መረጃዎች መፈተሽ አለብን።
3: ለዶቼ ቬለ ዘገባ ኢሳያስ ገላው።
2: ወደ ሶስተኛው ዘገባችን ስናልፍ የኢትዮጵያ ህዝብ እንባ ጠባቂ ተቋም ያጋጠመው ተግዳሮት ይላል። የኢትዮጵያ ህዝብ እንባ ጠባቂ ተቋም በአስተዳደር በደሎችና ቅሬታዎች ላይ የሚሰጠው ምክር ሀሳብ በአስፈጻሚው አካል አይተገበሩም ሲል አማሯል። የተቋሙ ስራ ኃላፊዎች እንደሚሉት አብዛኞቹ የመንግስት የስራ ኃላፊዎች ለተቋሙ ጥያቄዎች ምላሽ ባለመስጠታቸውና ውሳኔውንም ባለመተግበራቸው ለዜጎች መብት ጥሰት ምክንያት እየሆኑ ይገኛሉ። የሐዋሳው ዘጋቢያችን ሸዋንግዛው ወጋየሁ ዝርዝሩን እንደሚከተለው አዘጋጅቶታል።
8: አቶ አስረስ ግዛው በኢትዮጵያ ህዝብ እንባ ጠባቂ ተቋም የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ ናቸው። በኢትዮጵያ በዜጎች ላይ የሚፈጸሙ የመብት ጥሰቶችና የአስተዳደር በደሎች በአይነትም ሆነ በመጠን ሰፊ የሚባሉ መሆናቸውን ይናገራሉ። ወደ ተቋማቱ ከሚመጡ አቤቱታዎች መካከል ያለ ሰራተኛው ፍቃድ ደሞዝ መቆረጥና ከቦታ ተነሺዎች የካሳ ጥያቄ ጋር የተያያዙ እንደሚገኙበት ነው አቶ አስረስ ለዶቼ ቬለ የገለጹት።
9: አብዛኛው የሚቀርቡ አቤቱታዎች ይሄ ከአስተዳደር ጋር ተያይዞ የሚነሱ ናቸው። ይሄ ከስራ መፈናቀል፣ ደሞዝ ያለ አግባብ ሰራተኛው ሳይፈልግ ደሞዝ የመቁረጥ፣ ይሄ ከካሳ ጋር ተያይዞ ለልማት ተነሺ የሆኑ አካላት በተገቢ ሁኔታ ካሳ ያለ መክፈል፣ የካሳ ጥያቄዎች ከጡረታ ጋር ተያይዞ ጡረታ ሽዎችን
8: ተቋማቱ ከዜጎች የቀረቡለትን አቤቱታዎች መርምሮ የመብት ጥሰቶቹ እንዲታረሙ ለስራ ኃላፊዎች የሚያቀርብበት ሁኔታ ቢኖርም ምክረ ሀሳቡ ግን በአስፈጻሚው አካላት መተግበር አለመቻሉ የተቋሙ ፈተና መሆኑን የቅርንጫፍ ጽህፈት ቤት ኃላፊ ይናገራሉ። አብዛኞቹ የመንግስት የስራ ኃላፊዎች ለተቋሙ ጥያቄዎች ምላሽ ባለመስጠታቸውና ውሳኔውንም ባለመተግበራቸው የተነሳም ለዜጎች መብት ጥሰት ምክንያት እየሆኑ እንደሚገኙም ኃላፊው ጠቅሰዋል። አሁን ላይ ይህን የውሳኔ አለመፈጸም ችግር ለመፍታት በየክልሉ ለሚገኙ አስፈጻሚ አካላት የግንዛቤ ስልጠና እየተሰጠ እንደሚገኝ የተናገሩት አቶ አስረስ የዚሁ ቀጣይ ስራ የሆነው ስልጠና ለደቡብ ኢትዮጵያ ህዝቦች ክልል የስራ ኃላፊዎች በአርባ ምንጭ ከተማ እየተሰጠ ይገኛል ብለዋል።
9: ብዙውን ጊዜ አንደኛ ቅሬታው ወደ ታች በወረዳ ደረጃ የሚነሱ በቀበሌ ደረጃ የሚነሱ ቅሬታዎች እዛው በወረዳ ደረጃ መፈታት አለባቸው ነው። ከዛ በኋላ ደግሞ ከወረዳ አቅም በላይ ከሆነ ወደ ዞን፣ ከዞን አቅም በላይ ከሆነ ወደ ክልል፣ ያንን ስቴፕ አልፎ ነው ቅሬታ ወደ እንባ ጠባቂ ተቋም ጋር የሚመጣው። ያንን ጉዳይ እኛ ጋር ወደ እንባ ጠባቂ ተቋም ጋር ከመጣ በኋላ እንባ ጠባቂ ተቋም መርምሮ የመጨረሻ ውሳኔ ሀሳብ ይሰጣል። ያንን የሚሰጠውን የውሳኔ ሀሳብ ያለመፈጸም አንዱ ትልቁ የተቋሙ ተግዳሮት ነው። ይህንን እንግዲህ ዛሬ የተገኘው አካል ያንንም በፈጸም እንዲቻል ግንዛቤ ወስዶ የሚመለከተውም አካል በትክክል ምላሽ እንዲሰጥ እንዲፈጽም ለማድረግም ታሳቢ ተደርጎ የተዘጋጀ ስልጠና ነው።
8: ተቋሙ ለደቡብ ኢትዮጵያ ህዝቦች ክልል ባዘጋጀው ስልጠና ላይ በወረዳ በዞንና በክልል የሚገኙ የስራ ኃላፊዎች እየተሳተፉ ይገኛሉ። በመድረኩ ላይ የተገኙት የደቡብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ጽህፈት ቤት የጸጥታና መልካም አስተዳደር ጉዳዮች ዋና አማካሪ አቶ ብራኑ ኩናሎም ክልሉ ምላሽ አይሰጥም በሚል በህዝብን ባጠባቂ ተቋም የቀረበውን አቤቱታ ትክክለኛ ሲሉ ተቀብለውታል። አሁን ላይ ለተቋሙ ውሳኔ ምላሽ በማይሰጡ የስራ ኃላፊዎች ላይ የክልሉ መንግስት አስተዳደራዊና ፖለቲካዊ ውሳኔዎችን እየሰጠ እንደሚገኝ ነው ዋና አማካሪው ለጋዜጠኞች የተናገሩት።
10: ያው የህዝብን ባጠባቂ የሚቀርቡለትን አቤቱታዎችና ቅሬታዎችን አይቶ ተመልክቶ ወደኛ ነው የሚመልሰው፣ ወደ ክልል ለኛ ይመልሳል፣ ምንፈታበትን መንገድ ያሳየናል። የህዝብን ቅሬታ አቤቱታ ሰምቶ አይቶ የማይመልስ አካላት በየደረጃው ለህግ ማቅረብ የኛ ስራ በዋናነት ባይሆንም ምክር ሀሳብ የሰጠን ግን አስተዳደራዊ የሆኑ እርምጃዎችን ፖለቲካሊ የሆኑ እርምጃዎችን የመውሰድ ስራ እየተሰራ ነው ያለው። በእርግጥ ወርዶ መደገፍ፣ ማብቃት፣ ማገዝ፣ በጋራ ጉዳዮችን በቅንጅት መፍታት ላይ ነው በትኩረት እየሰራን ያለ ነው።
8: ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳም።
2: ወደ አራተኛው ዘገባችን ስናልፍ በኢትዮጵያ በሴቶችና ሴት ልጆች ላይ የሚፈጸሙ ጥቃቶች እንደ ሀገራዊ አደጋ ተቆጥረው ምላሽ እንዲሰጣቸው የሚጠይቅ ህዝባዊ እንቅስቃሴ ሰሞኑን በማህበራዊ መገናኛ ዘዴዎች ተጀምሯል። ተሰማ በሚል መሪ ቃል የተጀመረው ይንቅናቄ በኢትዮጵያ በሴቶችና ሴት ልጆች ላይ የሚፈጸም ጥቃትን ብሔራዊ አደጋ አድርጎ የማሳወጅ ጥሪ ለማቅረብ ሲሆን ይንቅናቄው መነሻ ጥቂት ለህዝብ ደርሰው በሰፊው መነጋገሪያ በነበሩ በሴቶች ላይ የተፈጸሙ ግድያዎች ላይ የፍትህና የተጠያቂነት ጥሪ ለማቅረብ ነው። ንቅናቄው እነዚህ ጥቃቶች የፍትህ መጓደል አካል መሆናቸውን በመገንዘብ መንግስት በተለያዩ የፖሊሲና ስትራቴጂ ሰነዶች ላይ የገባውን ቃል እንዲፈጽም ለማስገደድ ጭምር ነው ተብሏል። ለዝርዝሩ የአዲስ አበባ ዘጋቢያችን ሃና ደምሴ።
11: በመቀሌ መንገድ ላይ በመኪና ባሳዛኝ ሁኔታ ተጎትታ የተገደለችው ዘውዲ ሀፍቱ ከከፍተኛ ፎቅ ወድቃ ህይወቷ አልፎ አሁንም አጠራጣሪ የተባለው የቀነኒ አዱኛ አሰቃቂ ሞት፣ በባህር ዳር ከተማ የተደፈረችውና በግፍ የተገደለችው የ7 ዓመቷ ህፃን ሄቨን አሳዛኝ ህልፈትና ሌሎችም የብዙዎች የማህበራዊ ሚዲያ ገጾች በንባ በቁጣና ባሳዛኝ ዜናዎች የሚሞሉ ናቸው። እነዚህ ተራ የቁጥር መረጃዎች አይደሉም። የህይወት የህልምና የተነጠቁ እናቶች፣ እህቶች አሰቃቂ ሆነ የማህበረሰቡን ልብ የሰበ የቅርብ ጊዜ አጋጣሚዎች ናቸው። የፍትህ ስርዓቱ ደጋግሞ በማስረጃ ጥረትና በመዝገብ መጥፋት ምክንያት ወንጀለኞችን በነጻ ሲለቅ ወይም ቅጣታቸውን ሲያቀል መስማት የተለመደ በመምጣቱ የማህበረሰቡ ቁጣና ስቃይ እየጨመረ መጥቷል። ሁሉም ሴት በሰላም የመኖር መብት አላት ሲሉ ከያሉበት በማህበራዊ ሚዲያ የሴትና የሴት ህጻናት ጥቃት እንዲቆም የሚሟገቱ ሴቶች የጀመሩት ንቅናቄ ነው። ትሰማ
12: ከሌ ማካሎርቅ እባላለሁ። የሴታሴት ፓወር ኮፋውንድ ና ዳይሬክተር ነኝ። አሁን እንዲሁም የኢትዮጵያ ሴቶች ሰብአዊ መብት ተሟጋቾች ጥምረት ላይ የቦርድ ሴክረታሪ ሆኜ እያገለገልኩ እገኛለሁ። የሃሽታግ ትሰማን መንት ወይም ዘመቻ የተቀላቀል ነው እንደ ሴታ ሴት ፓወር የፍትህ ሄቨን ጊዜ ጀምረ ነው ነበረ። በቀነኒ ጊዜም በሀና ላንጎም ጊዜ በጣም በብዙ ጊዜያቶች ተመሳሳይ የሆነ ብሉ ፕሪንት ተመሳሳይ የሆነ ዘመቻ ሞክረን ነበረ። ግን አጠፋዊ ምላሹ ሞር የሚጎዳና ሞር ነገሮችን የሚያበላሽ እየሆነ ነው። አሁን ደህና ነው።
13: ሀና ለማባላለው የአዲስ ፓወር ሀውስ የምትባል የሴቶች ንቅናቄ ድርጅት መስራች እና ዳይሬክተር ነኝ። የተሰማ ካምፔን ደግሞ አንድ አባል ነኝ። ሁልጊዜም ቢሆን ንቅናቄ በሴቶች ደህንነት ዙሪያ፣ በሴቶች መብት ዙሪያ ሁልጊዜ እናደርጋለን። ይሄኛው ጊዜ ግን በጣም ብዙ ተደራራቢ የሆኑ ሴቶች ጥቃት ሲደርስባቸው፣ ጥቃት ከደረሰባቸው በኋላም ደግሞ ምንም አይነት መፍትሄ ሳያገኙ መረጃ ሲሰወር፣ መረጃ ሲጠፋ፣ ከዛ በኋላ ምንም ጀስቲስ ሳያገኙም ደግሞ ጥቃት የደረሱባቸው ሰዎች ሲሰወሩ እየተመለከትን ነው በተደጋጋሚ።
14: ስሜ ኪያሊ ይባላል። አርቲክል
13: 35 የምትባል ንቅናቄ መስራች እና ዳይሬክተርስ ነኝ። ተሰማ የሚባለው ሙቭመንት መጀመሪያ ሐሳቡን ያመጣቱ ጆርዲ ናት። ከተመሰረተንበት ጊዜ ጀምሮ ፌሚሳይድ ላይ እና ሬፕ ላይ በደንብ አድቮኬሲ ስንሰራ ቆይተናል። ብዙ የግድያ ዜናዎች፣ በጣም ያስገድዶ መድፈር ዜናዎች ነው በየቀኑ እየሰማን ያለ ነው እና ለመጠቃት ሴቶች ቨልነራብል የሚያደርጋቸው ደግሞ የሹ ኮንፍሊክትን ጨምሮ በየቦታው አለ። ስለዚህ የሴቶች ጥቃት ከእለት እለት እየቀነሰ ሳይሆን እየጨመረ ነው የመጣው። ይህንን ደግሞ ለማስቆም ናሽናል ክራይሲስ ተብሎ ቢታወጅ የተሻለ ትኩረት ይሰጠዋል። ከዛ የተሻለ ለውጥ ለማምጣትም አድቫንቴጅ ይሰጣል ብለን
11: የሀና የኢክራም የሊዛና የሌሎችን በርካታ ስሞች በማህበራዊ ሚዲያዎች ላይ ያልተጠቀሱ ሴቶች ልጆች አሳዛኝ ህልፈት ተነጣጥሎ የሚታዩ ክስተቶች አይደሉም። እነዚህ አሰቃቂ አጋጣሚዎች የፍትህ ስርዓቱን መጓደል የሚያሳዩ ግልጽ ማስረጃዎች ናቸው ይላሉ።
14: ነገሮች እየተባባሱ እየመጡ እንጂ ምንም እየቀሰቀሱ አይደለም እየመጡ ያሉት። አሁን ጦርነትም ድጋሚ ኢትዮጵያ ውስጥ እየተጀመረ ነው። በሰሜን አካባቢ የአማራ እህቶቻችን፣ የትግራይ እህቶቻችን በከፍተኛ ስቃይ ውስጥ ነው ያሉት። የሞዴስ እጥረት አለ። ብቻ ብዙ ተደራራቢ የሆነ የጾታ ጥቃቶች እና የጾታ ያላማከሉ ስርዓቶች አሉ። ስለዚህ አሁን ነው እጅ ለእጅ ተያይዘን ይህን ነገር ፕሪቨንት እንዲያደርግ መንግስት ይህንን ነገር መልስ እንዲሰጥበት፣ ለጨዋታችን፣ ለድምጻችን፣ ለጥያቄያችን መልስ እንዲሰጥበት መሞገት ያለብን ጊዜ አሁን ነው ብለን እናስባለን።
13: የተለያዩ ዳታዎችንም ደግሞ ጥናቶችንም አድርገን ነው በምን ያህል ደረጃ ሴቶች የሚገደሉበት ሁኔታ እየጨመረ እንደሄደ፣ የሴቶች ጥቃት እንዴት እየጨመረ እንደሄደ ከጊዜ ወደ ጊዜ እና ትኩረትም ደግሞ እንዴት እያልተሰጠው እንደሆነ እያየ ነው ያለው ነገር ስለሆነ ነው ማለት ነው።
11: ነገ ጥቃትን የሚጸየፍ ትውልድ ለማፍራት ሁሉም ሰው አካባቢውን፣ ቤተሰቡንና የስራ ባልደረባውን መጠበቅ ይኖርበታል ሲሉ የተሰማ ንቅናቄ አባላት ተናግረዋል። ለዶቼ ቬለ ራዲዮ ሀና ደምሴ አዲስ አበባ።
2: ወደ አምስተኛውና ወደ መጨረሻው ዘገባችን ስናልፍ የአሜሪካና ቻይና ግዙፍ ኩባንያዎች ኢትዮጵያ በቢሾፍቱ ከተማ አቅራቢያ በመታስገነባው ግዙፍ የአየር መንገድ ላይ ለመሳተፍ እየተፎካከሩ ነው ተብሏል። የቻይና መንግስት ኩባንያዎች በግንባታ ኮንትራክት ጨረታው በሰፊው የተሳተፈ ሲሆን፣ ሌላኛዋ ሀያል ሀገር አሜሪካም ቦይንግን በመሳሰሉ ታላላቅ ኩባንያዎቿ በኩል የኢትዮጵያ አየር መንገድን ለሚፈልገው የ9 ቢሊዮን ገደማ ውል ለመሳተፍ ስለማቀዳቸው ተሰምቷል። የኢትዮጵያ አየር መንገድ ባለስልጣናት ከዚህ በፊት ደጋግመው እንዳብራሩት የተለያዩ ዓለም አቀፍ ተቋማት በፕሮጀክቱ የግንባታ ሂደት ለመሳተፍ በመጠየቅ ላይ መሆናቸውን ገልጸዋል። እስካሁንም 8.5 ቢሊዮን ዶላር ቃል መገባቱን አስታውቀው ነበር። የአዲስ አበባው ዘጋቢያችን ስዩም ጌቱ በጉዳዩ ላይ ተጨማሪ ዘገባ አለው።
15: የኢትዮጵያ አየር መንገድ በቢሾፍቱ ከተማ አቅራቢያ እያስገነባ ለሚገኘው ግዙፍ ዓለም አቀፍ አየር ማረፊያ በርካታ ዓለም አቀፍ ተቋማት ሊሳተፉ መሆኑ ተነግሯል። 60 ሚሊዮን መንገደኞችን በዓመት የማስተናገድ አቅም ይኖረዋል የተባለው አየር ማረፊያው የመጀመሪያ ምዕራፍ 12.5 ቢሊዮን የአሜሪካ ዶላር እንደሚያስፈልገውም የተገለጸ ሲሆን ከዚህ ውስጥ 30 በመቶ የግንባታ ወጪው በአየር መንገዱ እንደሚሸፈንም ታውቋል። ቀሪው 70 በመቶ የአየር መንገዱ ግንባታ በብድር ከተለያዩ ዓለም አቀፍ ተቋማት የሚሸፈን እንደሚሆን የተነገረለት ፕሮጀክቱ አሁን ላይ ደግሞ ከወደ ቻይናና አሜሪካ ግዙፍ ኩባንያዎችን እያፎካከረ እንዳለም ነው የተመላከተው። ከመዲናዋ አዲስ አበባ 40 ኪሎ ሜትር ግድም ርቆ እየተገነባ ባለው በዚህ አየር ማረፊያ ፕሮጀክት ላይ እንደ ጀነራል ኤሌክትሪክ ያሉ የቻይና መንግስት ኩባንያዎችና እንደ ቦይንግ ያሉ የአሜሪካ ኩባንያዎች ለመሳተፍ ብርቱ ፉክክር እያደረጉ ስለመሆናቸውም ነው ዘገባዎች ያሳዩት። በዚህ ላይ አስተያየታቸውን ለዶቼ ቬለ የሰጡ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ፕሮጀክቱ ግዙፍና ከፍተኛ ገንዘብ የሚጠይቅ እንደመሆኑ የሁለቱም ሀገራት ኩባንያዎች በዚህ ላይ ሲሳተፉ ከጂኦፖለቲካው ባሻገር ቁልፍ ኢኮኖሚያዊ ትንተና ያካሂዳሉ ብለዋል።
16: በጣም ትልቅ ከመሆኑ የተነሳ በጣም የሆነ ሪገርስ የሆነ አሰስመንት ነው፣ ግምገማ ነው የሚያካሂዱት። ከ12 ቢሊዮን ዶላር የሚያስፈልገው እና ትልቅ ፕሮጀክት ነው እና መጠነ ሰፊ ጥናት ያስፈልገዋል። አንደኛ ዝም ብለው የፖለቲካ አኳያ ብቻ የሚወስኑ አይመስለኝም፣ የገንዘቡ መጠን ትልቅ ስለሚሆን። ስለዚህ አንደኛ መገምገሚያቸው የኢኮኖሚ ክንትን ነው፣ መመዘኛ ማለት ነው። ፕሮጀክቱ አዋጪ ነው አይደለም የሚለውን በደንብ አድርገው ይገመግማል፣ በተናጠል ሁለቱም ማለት ነው። ውሳኔ ለመወሰን ተራ የፖለቲካ ፖለቲካን መመዘኛ ያደርጉትም ለማለት ነው። ከሚዲያም እንደሰማ ነው በተናጠል የሚያዩት እንደሆነ ነው። የውጭ ሀገር ገንዘብ አቅራቢዎች፣ ፋይናንሰሮች ፕሮጀክቱን እየገመገሙ እንደሆነ ነው የሰማሁት።
15: ኢትዮጵያ በብዙ መስክ በዓለም ላይ ተቃርነው ከሚገዳደሩት ሁለቱ አያላን የሚመጣውን የገንዘብና የቴክኖሎጂ ምንጭ ለመጠቀም ያስቸግራት ይሆን የተባሉት ባለሙያው
16: ምናልባት ባለፈው ከ20-30 ዓመት ያየህ እንደሆነ ኢትዮጵያ መንግስት ከዓለም አቀፍ የገንዘብ ተቋማት ከአይኤምኤፍም ያው ከዓለም ባንክም የምዕራቡ ዓለም ተቋማት ናቸው የሚባሉትም እንደዚሁ በተመሳሳይ ወቅት ደግሞ ከቻይና መንግስት ጋር በጣም አብሮ ሲሰራ የነበረ ነው። እንደ ሀገሪቱን ዕዳን እንኳን አሁን ያየነው እንደሆነ ግማሹ የውጭ ዕዳ ማለት ነው፣ ግማሹ የቻይና ነው። እና ሁለቱ ሀገራቶች በዓለም ላይ ፉክክር ምዕራቡ ዓለምና ቻይና ወይም አሜሪካና ቻይና ውድድር ቢኖርም የኢትዮጵያ መንግስት ይህንን ውድድር በሁለቱ መካከል ያለውን ውድድር የኢትዮጵያን ጥቅም በማይጎዳ መልኩ እንዴት ማስኬድ ይችላል የሚለው ነው በጣም የሚወስነው። ከዚህ በፊት ማስኬድ ስለተቻለ ብዬ ነው።
15: ሮይተርስ የዜና ምንጭ የአሜሪካ ንግድ ሚኒስቴር ባለስልጣናትን በዋቢነት ጠቅሶ እንደዘገበው የአሜሪካ ግዙፍ ኩባንያዎች በአፍሪካ መሰረተ ልማት ግንባታ ኢንቨስትመንቶች ከቻይና ኩባንያዎች ጋር ለመፎካከር ዝግጁ ናቸው ብለዋል። የአሜሪካ ንግድ ሚኒስቴር ምክትል ሚኒስትር ረዳት ማርክ ሚሼልን በምንጭነት የጠቀሰው ዘገባው የአሜሪካ ኩባንያዎች የቢሾፍቱን አየር ማረፊያ ፕሮጀክት በቅርበት እንደሚከታተሉን ያሳወቀው፣ ከቻይና የሚመጡ ዘገባዎችም የቻይና ኩባንያዎች በቁርጠኝነት ፕሮጀክቱ ላይ እንደሚሳተፉ ነው የሚገልጹት። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከሁለት ሳምንት በፊት አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ እንዳብራሩትም
17: ለቢሾፍቱ ኤርፖርት የምንፈልገው ብድር መጠን ወደ 9 ቢሊዮን ዶላር ነው። ይህ ገንዘብ አንድ አበዳሪ ድርጅት ብቻ የሚያበድረው አይደለም። ከብዙ አበዳሪዎች የድርሻቸውን አዋጣው በአንድ ላይ የሚያበድሩት ገንዘብ ነው። ሁሉም አበዳሪዎች ብድር ከመፍቀዳቸው በፊት ስለ ፕሮጀክቱ ዝርዝር ጥናት ያካሂዳል። ፕሮጀክቱ የአዋጭነት ጥናት እኛ አስደርገናል በባለሙያዎች የውጭ ልምዱ ችሎታው ባላቸው አማካሪዎች። የአዋጭነት ጥናቱ ተሰርቶ ሊያበድሩ ይችላሉ ተብለው ለሚታሰቡት ፋይናንሻል ተቋማት በሙሉ ተልኮላቸዋል። በዚህ ፕሮጀክት ለመሳተፍ የሚፈልጉ አበዳሪ ድርጅቶች የራሳቸውን በእኛ ባጠናነው ላይ መነሻ አድርገው የራሳቸውን ጥናት ያካሂዳሉ። በአሁኑ ሰዓት በርካቶች ያንን ጥናት ጀምረዋል። ጥናቱ ደረጃ በደረጃ ብዙ ስቴጅ ማለፍ አለበት። ብዙ አፕሩቫሎች የውስጥ አፕሩቫሎች ውስጥ ያልፋል በእያንዳንዱ ተቋም እና አሁን ያለን መረጃ ምንድን ነው? በርካታዎቹ ያንን ኢቫሉዌሽን ጀምረዋል። ቀደም ሲል በተደረጉ ውይይቶች ከአበዳሪዎች ጋር እስከ 8.5 ቢሊዮን ዶላር የሚሆን ቃል የተገባ አለ። እነማን ናቸው የተባለው? ብዙ ናቸው። ኢንተረስት ያሳዩት አሜሪካ አሉ፣ ዲኤፍሲ አሜሪካ፣ ኤግዚም ባንክ፣ ጄፒ ሞርጋን ከአሜሪካ ብቻ፣ ከመካከለኛው ምስራቅ፣ ከአውሮፓ በርካታ የፋይናንስ ተቋማት፣ ከቻይና ብዙ ኢንተረስት ታይቷል። የሚያበረታታ
15: ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: አድማጮች፣ የዜና መጽሔታችን የተከታተላችሁትን ይመስል ነበር። አሁን በመጪው እሁድ የሚተላለፈውን የንዋይ ዝግጅት ጭብጥ ባጭሩ የምናስደምጥበት ሰዓት ላይ እንገኛለን። በደቡብ ትግራይ በሚገኘው አለማጣ የተፈጸመ የድሮን ጥቃትና ኢትዮጵያ ከሱዳን በምትዋሰንበት ድንበር አቅራቢያ በምትገኘው ሸረሪና የተደረገው ውጊያ ሁለተኛ ዙር ጦርነት ሊቀሰቅስ ይችላል የሚለውን የከረመ ስጋት አጠናክሮታል። ትግራይ ከአማራና ከአፋር ክልሎች በሚዋሰንባቸው አካባቢዎች ወታደራዊ እንቅስቃሴዎች እየተደረጉ ነው። በመከላከያ ሰራዊትና በትግራይ ኃይሎች መካከል ዳግም የሚቀሰቀስ ጦርነት ነዋሪዎችን ለሌላ ዙር የሰብአዊ መብቶች ጥሰት እንደሚያጋልጥም አምነስቲ ኢንተርናሽናል አስጠንቅቋል። ኤርትራና ሱዳንን ጨምሮ በቀጠናው የተከሰተው አዲስ የኃይል አሰላለፍ ለውጥም በኢትዮጵያ የሚነሳ ሌላ ጦርነት አፍሪካ ቀንድን ሊያተራምስ እንደሚችል ተንታኞች በተደጋጋሚ ሲያስጠነቅቁ ቆይተዋል። በመጪው እሁድ የሚተላለፈው ውይይት ተደራራቢ ግጭቶች በኢትዮጵያ የፈጠሩት ስጋትና የአገሪቱን የፖለቲካ ቀውስ ይፈትሻል። በውይይቱ የተሳተፉ ሶስት እንግዶች ካነሷቸው ሀሳቦች መካከል የሚከተሉት ይገኙበታል።
18: በቴክኖሎጂ የታገዘ መለስተኛ የሆነ ግጭት እያየን ነው። መቼ ነው ወደ ፉል ብላውን ወደ ሆነ ሙሉ በሙሉ ወደ ውጊያ የሚገቡት የሚለውን እንግዲህ ማወቅ አንችልም። ሜቢ የሎጂስቲክስ ጉዳይ ነው የያዛቸው። ሜቢ ፎርሜሽን አሰላለፍ ስትራቴጂክ ቦታዎችን እየመረጡ ይሆን? የውጊያ ቲያትሩን እያጠኑ ይሆን? ይህ ነው ያው ብዙ ሰርፕራይዝ አሉ ጦርነት ላይ
19: አንዱ ሌላውን መፈረጅ ከጀመረ፣ ሌሎች የውጭ አካል ተላላኪ ነው ካለ፣ መጥፋት አለበት ካለ፣ ከዚህ በኋላ ውጊያው የመጨረሻ ጠርዝ ላይ ደርሷል ማለት ነው። ከዚህ በኋላ እንግዲህ ከሁለቱ አካላት ጀርባ ያሉ የውጊያውን የሚያፋፍሙ የተለያዩ አክተሮች አሉ። የእነሱ ድጋፍ እና እገዛ ምን ይመስላል፣ የተዋጊዎቹ የኃይል ሚዛን ምን ይመስላል የሚለውን እያዩ ነው እንጂ ውጊያ ኦልሬዲ ተጀምሯል እንደተባለው
20: ማጠቃለያ የመላው ኢትዮጵያ ስቴት አክተሮች ሪስፖንሲቢሊቲ አለባቸው። የማክበር ብቻ ሳይሆን የማስከበር ኃላፊነት አለባቸው። እነዚህ ጥበቃዎች ለዜጎች እንዲደረጉ ግን መዘንጋት የሌለበት ታጣቂ ኃይሎች በሚቆጣጠሯቸው አካባቢዎች ላይ ሰብአዊ መብቶችን የማስከበር ግዴታ አለባቸው። ታጣቂ ስለሆኑ አገሪቷ ከገባቻቸው ግዴታዎች ነፃ አይወጡም። ኃይሎቻቸውን ታጣቂዎቻቸውን ማሰልጠን አለባቸው።
21: ከ1983 ጀምሮ እስካሁን ድረስ እናደርግ የነበረው የፖለቲካ ኤክስፐሪመንት ነው። ኤክስፐሪመንትስ ካልሰራ ሙሉ በሙሉ እስኪያጠፋን ድረስ የህገ መንግስቱ የሶሳይድ ጃኬት አይደለም። እንደ ህዝብ እንድናልቅ የተጫነብን ጃኬት አይደለም። አውልቀህ ትጥለዋለህ ማያስኬድህ ከሆነ።
19: ቋንቋውን ባህሉን ማሳደግ፣ በህግ ጥላ ስር እኩል የመዳኘት እነዚህ ነገሮች፣ እነዚህ እሴት ላይ የተመሰረተ አዲስ ፖለቲካዊ ስርዓት ለመፍጠር መወያየት ያስፈልጋል። ህገ መንግስቱ ይቀየር አይቀየር ብለን ሪዲዩስ ካረግነው ግን ለመወያየትም የሚበጀን ነገር ሚድል ግራውንድ ማግኘት አንችልም።
20: ሰዎች የሚፈልጉትን ያውቃሉ። ፍትህ ምን እንደሚመስል ለነሱ ያውቃሉ። እየደረሰባቸው ያለና እንዲቆም የሚፈልጉት ሰብአዊነታቸውን አደጋ ላይ የጣለን ነገር ምን እንደሆነ ያውቃሉ። ሶ የነሱ ኤጀንሲ መመለስ አለበት። ለዚህ ደግሞ ስፔሱ ለነጻ ተቋማት መከፈት አለበት።
2: እሸቴ በቀለ የመራው ይህ ውይይት ሙሉ በመጪው እሁድ ከዓለም ዜና ቀጥሎ ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን። አድማጮች፣ አሁን ቀጣዩ ሳምንታዊ የወጣቶች ዓለም ዝግጅት ነው። የዛሬው ዝግጅት አዳዲስ ተመራቂ ወጣቶች የሚገጥማቸውን ስራ የማግኘት ፈተና ላይ ያተኮረ ይሆናል። አዘጋጁ ስዩም ጌቱ ነው። ከዝግጅቱ ጋር መልካም ቆይታ።
22: የወጣቶች ዓለም
15: አሁን የምንገኝበት የክረምት ወራት በርካታ የከፍተኛ ትምህርት ተቋማት በተለያዩ የሙያ ዘርፎች ያሰለጠኗቸውን ተማሪዎቻቸውን በስፋት የሚያስመርቁበት ወቅት ነው። ከተማሪዎች መመረቅ ጋር ተያይዞ ደግሞ በርካታ ወጣቶቹ አንድ ነገር ያሳስባቸዋል። እሱም በቀዳሚነት በተማሩት የትምህርት መስክ ስራ አግኝቶ መስራት የሚል ጉዳይ ነው። ባለፉት 4 ዓመታት ኢንፎሊንክ ከተባለው የግል ትምህርት ተቋም የተከታተለችውን የንግድ አስተዳደር ወይም ቢዝነስ አድሚኒስትሬሽን ትምህርት አጠናቃ በዚሁ ዓመት የተመረቀችው በተለይም በጀው ከነዚህ ብዙ ሺህ ወጣቶች አንዷ ናት። ባለፉት 4 ዓመታት በተማረችው የትምህርት ዘርፍ ላይ በማተኮር ጊዜዋን ያሳለፈችው በተልሔም አሁን ላይ በተልሔም በባንኮችና ሌሎች የቢዝነስ ዘርፍ የሚወጡ የስራ እድሎችን በማፈላለግ ላይም ትገኛለች።
23: ማስታወቂያዎቹ ሲወጡ ነገሮችን ቼክ አደርጋለሁ። ሲወጡ ደግሞ ያው እወዳደራለሁ። በ4 ዓመት ነው የቆየሁት። 2014 ጀምሬ 2018 ላይ በዚህኛው ነበር የጨረስኩት። በተማርኩት መስራት ፈልጋለሁ። ስቀጥል ደግሞ በዛ ብቻ ሳይሆን የራሴንም አዲስ ነገር ከፍቼ መጀመር ይፈልጋለሁ።
15: የትኛ ነው ቅድሚያ ያሰተሽ? አሁን እንገብጋቢ ቅድሽ
23: በተማርኩት ቢሆን ደስ ይለኛል። ያው ብዙ አመትን ዋጋ ስለከፈልኩ ትምህርት አለም ላይ ስለቆየሁ ቢያንስ በተማርኩት ብሰራ በጣም ደስተኛ ነኝ።
15: ግን ምን ያህል ተስፋ አለው ብለሽ ታስቢያለሽ?
23: ማስታወቂያ ይወጣል የሚል እምነት አለኝ። ቼክ እያደረኩኝ እቆያለሁ። ያው ሲወጣ ደግሞ እወዳደራለሁ።
15: ብዙ ጊዜ አሁን ሰው ተቀጥሮ የሚያገኘው ደሞዝም ብዙ አመርቂ አይደለም በሚል እንደ ሀሳብ ያነሳሉ እና የማገኘው ነገር ምን ያህል ያኖረኛል የሚል ተስፋ ምን ያለሽ?
23: እንደማገኘው ነው። አኗኗሬንም በዛው ልክ ማስተካከል አለብኝ። ደግሞ እየሰራሁ በምሰራው ስራ ሞር ለማድረግ ደግሞ ራሴን አስቦች ማድረግ ፈልጋለሁ። ጀማሪ ነገሮችንም ወይም የመሞከር ሀሳብ አለኝ። በጣም ሬዲ ነኝ። ከፍላጎት አንጻር የትኛውንም ዋጋ ከፍላለሁ።
15: እንደ በተለይም ሁሉ አዲስ አበባ ውስጥ ከሚገኘው ግሬት ኮሌጅ በማኔጅመንት የትምህርት ክፍል በመጀመሪያ ዲግሪ ከተመረቀች ገና የሳምንታት እድሜ ብቻ እያሳለፈች የምትገኘው እድላዊት ተኮላ ከሁሉ በላይ አሁን የሚያሳስባትና ቀዳሚ ትኩረቷ በተማረችው የትምህርት ዘርፍ ስራን የማፈላለግ ጥረት ነው። እድላዊት ላለፉት 4 ዓመታት ወጥታ ወርዳ የተማረችውን የማኔጅመንት ትምህርት አጠናቃ አሁን ላይ የከፍተኛ ትምህርት ተቋማቱ የመውጫ ፈተናን እንዳለፈች የምትመኘውም በዚሁ ዘርፍ የሚገኘ የስራ እድል ተጠቃሚ መሆን ነው። ግን ደግሞ ቀላል እንደማይሆን ትገነዘባለችም።
23: በተማርንበት ስራ ካገኘን አሪፍ፣ አለዛ ደግሞ በተማርንበት ስራ እስከምናገኝ ድረስ ያው ሌላም ስራም ቢሆን እንሞካከራለን ብለን ነው እንግዲህ ተመርቀን ይወጣል። ስራ እንዲህ በቀላሉ እኔ በቅርብም የማውቃቸው ተመርቀው በተማሩበት የስራ ዘርፍ ለማግኘት አስቸጋሪ ነው። እንደ እድል ሆኖ አጋጣሚ በዛ ከተገኘ አሪፍ፣ እንሞክራለን። ያው የቻልነው እንሞክራለን። የተለያየ ቦታ ሲቪ አስገብተን እንላለን። አለዛ ደግሞ ምንም አይነት ስራ ቢሆን አሁን ላይ ያው ለመስራት ዝግጁ ነን እኛ። እንግዲህ አሁን ኤግዚት ኤግዛም ነው የምንጠብቀው። አጋጣሚ እንግዲህ እሱን ካለፍን ቀጥታ ወደ ስራ መፈለግ ነው የምንገባው። እና ያው በጣም በሙሉ ኃይል ነው ተነሳሽነት ያለ። ምክንያቱም ያው አዲስ ተመራቂም ስለሆነ በሙሉ ኢነርጂ ነው እንትን እያለን ያለ ነው።
15: ኢትዮጵያ ውስጥ አሁን በብዙ ሺህ ተመርቀው ለሚወጡ ወጣቶች ተቀጥረው መስራት የሚያስችላቸውን ስራ ማግኘት ቀላል እንደማይሆን የሚገልጹት በርካቶች ናቸው። ከምደወላቡ ዩኒቨርሲቲ በሰርቬይ ኢንጂነሪንግ የትምህርት ክፍል ከተመረቀ አንድ አመት ግድም ያስቆጠረው አያና ተመስገን ለዚህ አንዱ ማሳያ ሲሆን፣ በርካታ ጓደኞቹም ስራ ማግኘት ብርቱ ፈተና እንደሆነባቸው በመግለጽ ሀሳቡን አጋርቷል።
0: አንድ አመት 2017 ተመርቄ ወጣሁ። በጣም ይከብዳል። ተምሬ ትልቅ ቦታ ታስባለህ፣ ግን አይሳካም። እድል ነው፣ በጣም ሰው ያስፈልጋል። በጣም ይከብዳል። ተምርቄ በኋላ ስራ መፈለግ በጣም ነው የሚከብደው። ግዴታ ሰው መኖር አለብህ። ስራ መፈለግ በጣም ነው የሚከብደው። በተለይ ኢንጂነሪንግ ተምረህ ሰብን እየተማረና ተምርቄም በኋላ ደግሞ ስራ መፈለግ ላያ ያለው ኦፖዚት ሆኖ ነው የተገኘ። የምናስበው ነገር በጣም እኛ የተማሪን ፋሚሊ መቀዳት፣ ብዙ ነገር ለሀገር፣ ሁሉ ነገር ራሳችን መቀየር እናስባለን፣ ግን እንዳሰብን አልሆነም። እስካሁን በጣም ነው የሚከብደው። ግን የሆነ ሰው ከሌለ በጣም ነው የምከብደው። በተለይ ኢትዮጵያ ውስጥ የደሃ ልጅ የሆነ ራስን ተቀይር የፋሚሊ መቀየር እንፈልጋለን፣ ግን የምንናደርጋለን። ከዛ መማር ተምረናል። በጣም ነው የምከብደው ስራ መገኘት።
15: ይሄን ትምህርት ፈልገ ነው የተማርከው መጀመሪያውኑ?
0: አዎ፣ በጣም በጣም ወደሆነ በደስታ ነው የተማርኩ። ኢንጂነሪንግ ውስጥ የተማርፍ ነው ተመርቄ ወጣው። ግን ወጥቼ ከዛ ወጥቼ ወደ ስራ መግባት ግን በጣም ነው የምከብደው። የተመረኩ ባገኝ ደስ ይለኛል፣ ግን አጣው። ከዛ በር በጣም ነው የምከብደው። ሌላውም ተፍተፍ ብያለው። ሌላ ስራ ብዝነስ መጀመር ደግሞ ግዴታ የሆነ ፋውንዴሽን ገንዘብ ያስፈልጋል። ብታስብም እኛ እቅድ አለው። በጣም አስባለሁ፣ እቅድ አወጣለሁ። ተምሬን እንደዚህ ማውራት የቻልኩ አይደል? እቅድ ማውጣት አሪፍ ነው፣ ግን ብር ነው የሚያስፈልግ። በዛ እቅድ ማለት ነው።
15: በ2013 ዓመተ ምህረት ልክ የዛሬ 5 ዓመት ከሐሮማያ ዩኒቨርሲቲ በሜካኒካል ኢንጂነሪንግ የትምህርት ክፍል የተመረቀው ኃይለ ገብርኤል በቀለ የተባለ ወጣትም በኢትዮጵያ ውስጥ የሚስተዋለውን የስራ እድል ጥበት ህይወታቸውን በብርቱ ከፈተነባቸው በርካቶች አንዱ ነው። እንደ ወጣቱ አስተያየት ባለፉት 5 ዓመታት ሙሉ የስራ እድል ለማግኘት ያልፈነቀለው ድንጋይም አልነበረም።
1: ብዙ ነገር ሞክር ያለው አብዛኛው ጊዜ በፊልዳችን ስራ ቅጥርም አይወጣም። አልፎ አልፎ የግል እንትን ነው የሚያወጡት፣ እነሱም ደግሞ በትውውቅ ነው እንጂ እንደዚህ የለም። ልምድ ይጠይቃሉ። በአብዛኛው ኢንጂነሪንግ ልምድ ነው የሚጠይቁት። በዜሮ አመት የለም ልምድ ነው የሚጠይቁ።
15: ምን ያህል ውጣ ውረድ አሳልፋል ስራ ለማግኘት አንተ?
1: ብዙ ጊዜ ሞክር ያለው፣ ያልሞከርኩት ነገር የለም። ሞክር ያለው ብዙ ጊዜ ብዙ ቦታ እጅ ጥር ያለው በኦንላይንም ይከታተላል፣ በሶሻል ሚዲያ። አብዛኛው ደግሞ በአካልም እጅ ሲቪን አስገብቻለሁ ድርጅት አለበት ቦታ። ብዙ ካምፓኒ ልምድ ያለው ሰው ነው የምፈልገው።
15: ምን ያህል ጠንካራ ፈተና እንድታሳልፍ አድርገዋል? ይሄ
1: ኑሮ ውድነቱ ምኑም እንትን ለማለት ብለን በቃ ስራው ግዴታ ነው። ከተመረቅን በኋላ ብዙ አመት እዛ ትምህርት ላይ ነው አሳለፍ ነው። ብዙ ጊዜ ፈለግ ነው በቃ ለውጥ የለም። ተስፋ ቆርጠን አሁን ቁጭ ብለናል።
15: ምን አይነት ሌሎች እድሎችን ለማየት ሞክረሃል? በዚህ በሀገር ውስጥ ስራ ስታጣ
1: እድል የውጭ ሀገር በአብዛኛ እየሞካከርኩ ነበር። በሚዲያም እያየን በስራና ክህሎት ሚኒስቴር እያወጣ ነበር። ምንም የለም። ከተመዘገብኩ ቆይቻለሁ። አሻራም ከሰጠው ምንም አዲስ ነገር የለም። እስካሁን አንድ ሁለት አመት አልፏል። ብገኝ ሀገር ውስጥ ብገኝ አሪፍ ነበር፣ ግን አጣ ነው።
15: ስትማር የነበረ ተስፋና ወጥተህ ደግሞ ያገኘኸውን ተጨባጭ ሁኔታ እስኪ አወዳድር ንገረኝ።
1: ያኔ እኛ ስንገባና አሁን ልክ መሬት ላይ ያለው ነገር አይገናኝም። ያኔ ተፈላጊነት ነበር ፊልድም። ያኔ ስንመጣ ደግሞ ምንም በቃ ተስፋ በጉዳጦች ምንም ይል አልነበረም።
15: አሁን ወደ 5 ዓመት ተጠግተሃል፣ ተመርቀ ስራ በማፈላለግ ሂደት ውስጥ ማለት ነው። እንዴት ያለፉ እስኪ እነዚህ 5 ዓመታት አስታውሰኝ።
1: በጣም አስቸጋሪ ጊዜ ነበር። በአብዛኛው ጊዜ ቤተሰብም ስረዳም ነበር። ቤተሰብ አስተምሮናል ያለው ነገር ከዛ ወተን እነሱን እረዳለን ብለ ስላሰብነው እንዳሰብነው አለ ነው ከእነሱ እጅ ነው በቃ ያለው ኑሮ ውድነቱም ያለው ሰላም ጦቱም። ሰላም ቢኖር ሀገራችን ገብተን እንስራ ነበር። እዚሁ አዲስ አበባ ያለ ነው፣ እዚሁም ተቸገረን ያለ ነው። በጣም አስቸጋሪ ጊዜ ነበር።
15: እስኪ ይሄ አንተ ላይ ብቻ ነው ያጋጠመው ወይስ ጓደኞችስ ምን አይነት ሁኔታ ውስጥ ነው ያሉ?
1: ጓደኞች አሉ ከተለያዩ ዩኒቨርሲቲ የተመረቁ አንድ ባቸው ነው። አንድ ስራ ያገኘ አልነበሩም። በተለይ በኢንጂነሪንግ የተመረቁ አንድ ስራ ያገኘ አላየሁም። ግማሹ ወደ ግል ስራ እየሄደ ነው።
15: ከ7 ዓመታት በፊት በ2011 ዓ.ም ከዋቸሞ ዩኒቨርሲቲ በሲቪል ምህንድስና የትምህርት ዘርፍ የተመረቀችው ሀና ዮሐንስም በስራ ፍለጋው ያሳለፈችውን የአመታት ብርቱ ፈተናዋን ስታጋራ
4: እንደ በጣም ነው የፈተነኝ። ብዙ ሞክር ያለውን ብዙ ማስታወቂያ በወጣበት ሁሉ አስገባለሁ፣ ግን ብዙ እንትን ላገኝ አልቻልኩም። የሆነ አመት ይገድባሉ ወይም የሆነ ብቻ ምክንያት አይጠፋም። ስፈተንም ብዙ ጊዜ አልፌም ውጤቱ ጥሩ ሆኖ ግን
3: ለኢንተርቪው ቀርቤ አላውቅም። ብዙ ተግዳሮቶች አሉ። እንደኛ ነበር
15: ከምን የተነሳ ይመስልሻል?
3: እኔ እንግዲህ እንደዚህ ለመናገር ይከብደኛል፣ ግን ያው ውስጥ የሚሰራ ነው የሆነ ሴራ ይኖራል ብዬ ነው ማስበው። ሰው ከሚለው አንጻር እንደዛ ይመስለኛል።
15: ምናልባት ይሄ በብዛት በመንግስት መስሪያ ቤቶች ነው ወይስ በግል መስሪያ ቤቶች ነው እነዚህን የስራ ማስታወቂያ?
3: የሞከርኩት በመንግስት ነው። በግል ሞክር ያለው ግን የግሉን ብዙ ተሰጥቻላትም ለመንግስት ነው የምትካከለው። ብዙ እንግዲህ
15: ማስታወቂያዎች ውስጥ ምን ያህል ቶሎ ቶሎ የመውጣት አጋጣሚ አጋጥሞሻል?
3: አይ ቶሎ ቶሎ እንኳን ያወጣው ቆይቶ ነው የሚወጣውን የወጣውም ብዙ ሰው አይፈልግም። ስትወዳደርም ብዙ ሰው ነው የሚሆነው። ይፈትናል።
15: ቀላል ጊዜ አይደለም። ብዙ ተስፋ ነበሩሽ ስትማሪ ይሄን ትምህርት? ያኔ የነበረች ተስፋና ወጥተሽ ያገኘሽው የተጋፈጥሽው ፈተና እስኪ ንገሪኝ።
3: ስማር ያው ብዙ ተስፋ ይኖራል። ወጥቼ ተመልቄ በቃላ እንደወጣው ማገኝ ነው የሚመስለው። እንደሰዓቱ ድባቡም እንደዛ ነው የሚመስለው። ግን ቦታው ላይ ስትደርስና እዛን የነበረው ተስፋ ያደረግከው ነገር ቦታው ላይ ስታጠ በጣም ብዙ ይሰማልና ደርሼ ብታይ ነገር አላገኘሁትም። እዛ ተስፋ ያደረግኩትን ነገር ስደርስበት አላገኘሁትም።
15: አሁን በምን አይነት ሁኔታ ነው ያለሽው?
3: አሁንማ በቃ በጣም ብዙ ከተመለስኩ ጀምሮ ሞከርኩ ታቅተኝ ለራሴ ስራ ገባሁ። ወደ ንግድ ስራ ማለት ነው ከተማራው እና ማስታወቂያዎችን ብዙ ትኩረት እየሰጠሁ አይደለም። አልፎ አልፎ ከተተያለው እሱም እየወጣ አልነበረ። ብዙም ማስታወቂያ እየወጣ አልነበረም። ያሉትን ካሳዊነትን ትኩረት እየሰጠሁ አይደለም። ምክንያቱም በፊት ተከታትዬ በጣም ትኩረት ሰጥቼ ተከታትዬ አላገኘሁም። ለተታችን ለዛ ትቼ ወደ ራሴ ስራ ገባሁኝ። የራሴን ስራ እየሰራሁ ነው ያለው። አሁን ላይ ሱቅ አለ ሸቀጥ ነገር ትንሽ።
15: ተመርቆ ወጥቶ ተመልሶ ቤተሰብ ጋር የመሆን ነገር ምን አይነት?
3: በጣም ይፈትናል። ሌላው ቢቀር ሰፈሩ ስራ አላገኘሽም የሚለው ነገር ራሱ በራሱ ምን ያለ ሰንቱ ጉዳት እንዲሆን አይቻለሁ። ሌላው ቢቀር እንኳን አንተ አይሚሆን አሰማ ትቀመጣለሁ። ስራ አላገኘሁም ቢያንስ የለም። ሌሎችንም አይተው እሷም እኮ አላገኘሽም እሱም አላገኘሁም እንደሚለው ተስፋ ትቀመጣለህ። ግን የሰፈር ሰው በቃ ስራ አላገኘሽም የሚለው ቤተሰብ፣ ሌላው ቢቀር በጸሎቱ ሲያስበው እግዚአብሔር ሰው ጸሎት ስራ ሁሌ ግን ጸሎት ያ እንደቀጠለ ነው። እስካሁን ድረስ እንግዲህ አለ የፈለገ የራሴ ስራ ቢኖረን፣ ምክንያቱም ተምረ ብዙ አመት ተመረቀ ስራ ለማግኘት የተመረሰው ያን ስራ የፈለገውን ንግድ ብሰራ ቤተሰብ እንደ ስራ አያስበውም። ምክንያቱም አስተምሮ ያን ነገር ስላላገኝ ያ ጊዜ የተማርኩትን ውጤት ስላላገኘው እንደዛ አያስብም። ስለዚህ አሁን ድረስ ያው ስራ ባገኝ ደስ ይላል። የራሴ ስራ ቢኖረኝ።
15: አንቺ ሲቆጭሻል ምናልባት በተማርሽው መስክ ስራ ለመስራት?
3: ተምሬበታለሁ ማለት ብዙ ለፍቼበታለሁ ለማግኘት አለ የምትለፈው ነገር። በእኛ ደግሞ አስበዋል። አሁን የምትፈልገውን ነገር አትማር፣ ማስፈልገውን ነው የምትማር። በቤተሰብ ግፊት ወይም ትገባለህ ወይም በወንድም በእህት ግፊት። እኔ ደግሞ ፈልጌ ነው የገባሁት። በሰዓቱ ወንድም የነበረ ግፊት ያደረገብኝ ነው። ገብቼ ያንን ነገር ለምን ተማርኩ? ሌላ ነገር ሰርች ቢዝነ ሰርች ይመስላል። ያንን ጊዜ ብዙ ሰርች ቢሆን አስበዋል። ይህኔ ትልቅ ቦታ ይደርሳል ጊዜ ላስባለሁ እና እሱ ሲቆጨኝ ጊዜን ማቃጠሌ ጊዜን አቃጥዬ ባገኝ ችግር የለም አላገኝ።
15: ይሄ ምናልባት በአንቺ ብቻ ላይ ነው ወይስ ሌሎች ጓደኞችሽም ተመሳሳይ ዕጣ ፈንታ መጋፈጥ ነበረባቸው?
3: ተመሳሳይ ዕጣ ፈንታ ነው የሁሉም አሉ። የኔ ጓቶች እስካሁን ስራ ያላገኝ በብዙ ተስ መቁረጥ ውስጥ ያሉ እንደ ቢያንስ ትንሽ እህት ያግዛኝ ምናምን ነው ወደ ስራ የገባሁት። ግን ያንን መረዝ የሚያስችል ቤተሰብ ያለ ሰው አለ። ደካማ ቤተሰብ ያላት ምንም በቃ ማድረግ የሌላት ቤተሰብ ይቻሉ ከብዙ ተስ መቁረጥ ውስጥ ያሉ ሰዎችም አሉ። እስካሁን ደስ የተቀመጠ ሰው አውቃለሁ።
15: አድማጮች፣ የዛሬውን በዚህ ያበቃን። ስዩም ጌቱ ነበርኩ።
2: ለዝግጅቱ ስዩም ጌቱን አመሰግናለሁ። የማጠቃለያ ዜና። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ በኢትዮጵያ በስር ላይ የሚገኙ 5 ጋዜጠኞች የሽብር ወንጀል ፈጽመናል ብለው አምነው ይቅርታ እንዲጠይቁ የሚደረግባቸውን ግፊት አውገዘ። የሱዳን ፈጥኖ ደራሽ ኃይል በብሔራዊ ጦሩ ላይ መጠነ ሰፊ የአየርና የምድር ጥቃት መክፈቱን የፈረንሳይ ዜና አገልግሎት ዘገበ። ዩጋንዳ የሶማሊያ የሚገኘውን የሰላም አስከባሪ ኃይሏን እዚያው እንደምታቆይ አስታወቀች። የኢቦላ ወረርሽኝ በከፍተኛ ደረጃ እየተሰራጨባት የምትገኘው ኮንጎ ቷሲ እስካሁን ባልደረሰበት ግዛት ውስጥ መከሰቱን የአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል አስታወቀ። ጠቅላላው ስርጭት በዚህ ተጠናቋል። ስለተከታተላችሁን በማመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ ጤና ይስጥልን።